ደረንትስ ቡርጊን ኸበረ ለገን ቸትፒን ሚዲያ ወይስና ኤፍኤም ቻነል ንካ ዲዋካሽዋኒ ከድገሊን ወስፖ ፒቶሪቱስ ትሩግና ምነት ማባዘ ተቃና ምንትስም ቸቶንሱ ካስታ ፕሮግራም ሚን መዘት ስፖንሰር ፕሮግራም ኪሳን ዋኒ